0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ጤናስ ለናት ማጮቻችን የእለተ ሰኞ የቀጣ ስርጭታችንን ይዘን ቀርበናል። ከዶች በለ መልካም ቆይታ። ስርጭታችንን የምታገኙባቸውን አማራጭ የማድመጫ መስመሮች ላስታውሳችሁ። በሳተላይት በኢትዮሳት ላይ እንገኛለን። NSS 12 በ10985.0 ሜጋሄርዝ ሆሪዞንታል DW 08 ላይ ልታገኙን ትችላላችሁ። ትራንስፖንደሩ MEH 01 ወይም ደግሞ በEAH 01 ላይ ይገኛል። በኢንተርኔት ለምትከታተሉን አድማጮቻችን DW አማሪክ በተባለው መተግበሪያ በፌስቡክ እና በዋናው ድረገጻችን የቀጥታ ስርጭታችንን መከታተል ትችላላችሁ። አጠቃላይ ዝግጅቶቻችን DW አማሪክ በሚሉ አድራሻችን በዋትሳፕ፣ በቴሌግራም፣ በዩቲዩብ እና በቲክቶክም መከታተል ትችላላችሁ። የለቱ ስርጭታችን ዮሐንስ ገብረ እግዚአብሔር በሚያስደምጠን የዓለም ዋና ዋና ዜና ይጀምራል። የዓለም ዜናን ተከትሎ የሚቀርበው መጽሔተ ዜናችን የኢትዮጵያ ብሔራዊ ምርጫ ቦርድ ትናንት እሁድ ይፋ ባደረገው 7ኛው ጠቅላላ ሀገራዊ ምርጫ ውጤት ላይ ያተኩራል። በቅርቡ ከኢትዮጵያ የተባረረችው ፈረንሳይቷ ጋዜጠኛን አስመልክቶ ቀጣሪዋ ላክሮዋ ጋዜጣ በኢትዮጵያ መንግስት ላይ ያቀረበው ወቀሳም በዝርዝር ከሚደመጡ ዘገባዎቻችን አንዱ ነው። ሳምንታዊው ማህደረ ዜናችን ከምርጫው ውጤቱና እንድምታው ጋር ነው ሰፊ ትንታኔ የሚያስደምጠው። ነጋሽ መሐመድ በዘገባው የ7ኛው አጠቃላይ ምርጫ ውጤትና የኢትዮጵያ ተጨባጭ ሁኔታን ተመልክቷል። የስፖርት ዝግጅታችን በሳምንቱ መጨረሻ ቀናት በተከናወነው ቤት ስፖርታዊ ክንዋኔዎች የአዲስ አበባ ስቴዲየምን ወቅታዊ ሁኔታን አካቶ ያዘጋጀውን ጥንቅር ያስደምጣል። ስርጭቱን በመምራት እኔ ታምራት ዲንዛብራችሁ ቆያለሁ። አሁን የአየር ሰዓቱ የዓለም ዋና ዋና ዜና ነው። ዮሐንስ ገብረ እግዚአብሔር
0: የዲደብሊው ዜና።
2: አመሰግናለሁ ታምራት። ሰላም ጤና ስጥልን ውድ አድማጮች እንደምን አመሻችሁ። ዜና እናሰማለን። በቅድሚያም ዋና ዋናዎቹ። የኬንያ የሰራተኛ ጉዳይ ሚኒስቴር ወጣቶችን ለሩሲያ በወታደርነት በመመልመል እንደሚጠረጠሩ ተገለጸ። በቃጣር በአንድ የተፈጥሮ ጋዝ ማምረቻ በደረሰ ፍንዳታ 13 ሰዎች ሲሞቱ በ54 ሰዎች ላይ ጉዳት መድረሱን የቃጣር የሀገር ውስጥ ጉዳይ ሚኒስቴር አስታወቀም። በአደጋው 18 ሰዎች ያሉበት ሁኔታ አልታወቀም ነው የተባለው። በዩናይትድ ስቴትስ እና ኢራን መካከል በስዊዘርላንድ ሲካሄድ የነበረ ንግግር በጥሩ መንፈስ መጠናቀቁን የፓኪስታን ጠቅላይ ሚኒስትር አስታወቁም። የአሜሪካው ፕሬዚዳንት ጄዲ ቫንስ ከውይይቱ በኋላ ለጋዜጠኞች በሰጡት አጭር መግለጫ ኢራን የተባበሩት መንግስታት የኒውክሌር ተቆጣጣሪ ድርጅት ወደ ኢራን ገብተው የቁጥጥር ስራ እንዲያካሄድ ተስማምታለች ብለዋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋኤ ግን ሀገራቸው ከአሜሪካ ጋር ስለ ኒውክሌር ማበልጸግ አጭር ገለጻ ማድረጓን የገለጹት። የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር ከጠቅላይ ሚኒስትር ስልጣናቸውና ከሌበር ፓርቲ መሪነታቸው በገዛ ፈቃዳቸው እንደሚለቅ አስታወቁም። ጠቅላይ ሚኒስትሩ በፖለቲካ የሀገሪቱ ኢኮኖሚ በአጠቃላይ በተለይ ደግሞ የህዝቡ የኑሮ ደረጃን በማሻሻል ረገድ መሰረታዊ ለውጥ አላመጡም በሚል በካቢኔ አባላትና በፓርቲያቸው ሰፊ ግፊት ሲደረግባቸው እንደነበረ መረጃዎች ያመለክታሉ። ዜና በዝርዝር። በኮንጎ ዲሞክራቲክ ሪፐብሊክ ከ1000 በላይ ሰዎች በኢቮላ ቫይረስ መያዛቸውን መረጋገጡን የሀገሪቱ ባለስልጣናት አስታወቁ። በቫይረሱ የሞቱ ሰዎች አሃዝም 254 ደርሷል። የሀገሪቱ የጤና ሚኒስቴር ቅዳሜ ዕለት በቫይረሱ መያዛቸው የተረጋገጠ 956 የሞቱ ደግሞ 247 መሆናቸውን ገልጾ ነበር። ትላንት እሁድ በሰጠው መግለጫ ደግሞ በአንድ ቀን ልዩነት በቫይረስ የተያዙ ሰዎች በ44 ከፍ ሲል የሞቱት ደግሞ በ7 ከፍ ማለቱን አስታውቋል። የአፍሪካ የበሽታዎች መከላከያና መቆጣጠሪያ ድርጅት ቀደም ሲል ባወጣው ማስጠንቀቂያ ኢትዮጵያና ኬንያን ጨምሮ 10 የአፍሪካ ሀገራት የበሽታው ስርጭት እንደሚያሰጋቸው ጠቅሶ አስፈላጊው የጥንቃቄ እርምጃ እንዲወስዱ ማሳሰቡ ይታወሳል። የኬንያ የሰራተኛ ጉዳይ ሚኒስትር ወጣቶችን ለሩሲያ በወታደርነት በመመልመል እንደሚጠረጠሩ ተገለጸ። በሩሲያና ዩክሬን ጦርነት ከተከፈተ ወዲህ በርካታ የኬንያ ወጣቶች በሩሲያ የሲቪል ስራ ትቀጠራላችሁ በማለት ወደ ሀገሪቱ ካቀኑ በኋላ በግዳጅ በውትድርና እንዲሰማሩ እንደሚደረግ ታውቋል። እስካሁን ከ1000 በላይ ኬንያውያን ወጣቶች በዚህ መልኩ በሩሲያ ወታደር ሆነው በዩክሬን ጦርነት እየተሳተፉ መሆናቸውን ከነዚህም 19 ሲሞቱ 32 ደግሞ የደረሱበት እንዳልታወቀ መረጃዎች ያመለክታሉ። በዚህ ጎጥ የውትድርና ምልመላ የሀገሪቱ የሰራተኛ ጉዳዮች ሚኒስቴር አልፍሬድ ሙአቷ ተጠያቂ እንደሆኑም በስፋት እየተነገረ ነው። የፈረንሳይ ዜና አገልግሎት ሚኒስትሩን በጉዳይ ላይ ሊያነጋግራቸው እንደሚፈልግ ገልጾላቸው ከተስማሙ በኋላ መልሰው ፈቃደኛ አለመሆናቸውን እንደገለጹለት ዘግቧል። በቃጣር በአንድ የተፈጥሮ ጋዝ ማምረቻ በደረሰ ፍንዳታ 13 ሰዎች ሲሞቱ በ54 ሰዎች ላይ ጉዳት መድረሱን የቃጣር የሀገር ውስጥ ጉዳይ ሚኒስቴር አስታወቀ። በአደጋው 18 ሰዎች ያለበት ሁኔታ አልታወቀም ነው የተባለው። ቃጣር በዓለም አቀፍ ደረጃ ከከፍተኛ የተፈጥሮ ጋዝ አምራች ሀገሮች ተርታ የምትመደብ ሲሆን የማምረቻ ጣቢያው በኢራን የሚሳኤል ጥቃት ጉዳት ደርሶበት ከስራ ውጪ ሆኖ ቆይቷል። አሁን በአሜሪካና ኢራን መካከል የተጀመረውን የሰላም ድርድርን ተከትሎ የተፈጥሮ ጋዝ ማምረቻ ስራውን የመጠገን ስራ ተጀምሮ የነበረ ሲሆን ትላንት ሌሊት በአንድ የማምረቻው ክፍል ከፍተኛ ፍንዳታ መድረሱን ተነግሯል። የፍንዳታው መንስኤ እስካሁን ግልጽ አይደለም ነው የተባለው። አምራች ኩባንያው ስለ ፍንዳታው ዝርዝር መረጃ በአሶሺየትድ ፕሬስ ተጠይቆ ምላሽ ለመስጠት ፈቃደኛ አልሆነም። ይህ ዶቼ ቬለ ነው። በዩናይትድ ስቴትስ እና ኢራን መካከል በስዊዘርላንድ ሲካሄድ የነበረ ንግግር በጥሩ መንፈስ መጠናቀቁን የፓኪስታን ጠቅላይ ሚኒስቴር አስታወቁ። ጠቅላይ ሚኒስቴር ሰባህ ሸሪፍ በኤክስ ገጻቸው ውይይቱ በጥሩ ድባብ ተካሂዷል፣ ድርድሩን የሚከታተል ከፍተኛ ደረጃ ያለው ኮሚቴ ለማዋቀርና በቴክኒካዊ ጉዳዮች ለመነጋገር ተስማምቷል ሲሉ ጽፈዋል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ከውይይቱ በኋላ ለጋዜጠኞች በሰጡት አጭር መግለጫ ለቀጣይ ድርድር የሚበጅ ጥሩ የመሰረት ድንጋይ አኑረናል ብለዋል። አክለውም ኢራን የተባበሩት መንግስታት የኒውክሌር ተቆጣጣሪ ድርጅት ወደ ኢራን ገብቶ የቁጥጥር ስራ እንዲያካሄድ ተስማምታለች ብለዋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋኤ ግን ሀገራቸው ከአሜሪካ ጋር ስለ ኒውክሌር ማበልጸግ አጭር ገለጻ ማድረግ ለዋን የገለጹት በዚህ ላይ ዝርዝር ውይይት አልተካሄደም፣ በኒውክሌር ጉዳይ ላይ ድርድር ተጀምሯል የሚያስብልም አይደለም ሲሉ አክለዋል። የስዊዘርላንድ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ደግሞ ሁለቱም ሀገራት ቴክኒካዊ ውይይት ለማድረግ በሚያስችል ፍኖተ ካርታ ላይ ተስማምተዋል ብለዋል። የዜናዎቹ ምንጭ ሮይተርስ እና አዣንስ ፍራንስ ፕረስ ናቸው። ሩሲያ በዩክሬን ሰሜናዊ ግዛት በመትገኘው የሱመይ ዞን ፈጸመችው በተባለ የሰው አልባ የጦር አውሮፕላኖች ጥቃት 3 የአንድ ቤተሰብ አባላት መገደላቸውን የአካባቢው ባለስልጣናት አስታወቁ። አንድ እናትና ሁለት ልጆቻቸውም ቆስለዋል። ከዚህ በተጨማሪ የሩሲያ ድሮኖች አንዲት የቱርክ የጭነት መርከብ መተው ማጋየታቸውን ታውቋል። በመርከቧ ከነበሩት 8 ሰራተኞች አንዱ በጥቃቱ እንደሞተም ለማወቅ ተችሏል። የዩክሬን ባህር ኃይል በቴሌግራም ገጹ ይህ የሩሲያ ድርጊት ዓለም አቀፍ የባህር ሕግን የሚጻረር ነው ሲል አውግዟል። ሩሲያ በኦዴሳና በሌሎች የዩክሬን ግዛቶች ፈጸመችው በተባለ ተጨማሪ የድሮንና የሚሳኤል ጥቃቶችም የግብርና ተቋምን ጨምሮ የተለያዩ የሲቪል መሰረተ ልማቶች ላይ ጉዳት መድረሱን ተሰምቷል። በሌላ ዜና ሩሲያ ሌሊቱን ለዛሬ አጥቢያ ወደ ዋና ከተማዋ ሞስኮ አቅጣጫ ይበሩ የነበሩ ያለቻቸውን ከ300 በላይ የዩክሬን ድሮኖች ማውደሟን ገልጻለች። በዚህ ምክንያት በ4 የሩሲያ አውሮፕላን ማረፊያዎች በረራ ለተወሰነ ሰዓታት ተቋርጦ እንደነበር ሮይተርስ የዜና ወኪል ዘግቧል። የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር ከጠቅላይ ሚኒስትርነት ስልጣናቸውና ከሌበር ፓርቲ መሪነታቸው በገዛ ፈቃዳቸው እንደሚለቁ አስታወቁም። ስታርመር ለጠቅላይ ሚኒስትርነት ስልጣን የበቁት እንደ አውሮፓውያን አቆጣጠር በ2024 በሀገሪቱ በተካሄደ አጠቃላይ ምርጫ ፓርቲያቸው በከፍተኛ ድምፅ ካሸነፈ በኋላ ነው። ጠቅላይ ሚኒስትሩ በፖለቲካ የሀገሪቱ ኢኮኖሚ በአጠቃላይ በተለይ ደግሞ የሕዝቡ የኑሮ ደረጃን በማሻሻል ረገድ መሠረታዊ ለውጥ አላመጡም በሚል በካቢኔ አባላትና በፓርቲያቸው ግፊት ሲደረግባቸው እንደነበረ መረጃዎች ያመለክታሉ። የቀድሞ የማንቸስተር ከንቲባ አንዲ በርሃም ቀጣዩ የፓርቲው መሪና ጠቅላይ ሚኒስትር ይሆናሉ ተብሎ ይጠበቃል። ዩናይትድ ኪንግደም የጠቅላይ ሚኒስትርነት ስልጣን ሹምሽር ስታደርግ በ10 ዓመታት ለ7ኛ ጊዜ ነው። ይህ

0: የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋኢ ግን ሀገራቸው ከአሜሪካ ጋር ስለ ኒውክሌር የማበልጸግ አጭር ገለጻ ብቻ ማድረጓን ገልጿል። የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር ከጠቅላይ ሚኒስትርነት ስልጣናቸውና ከሌበር ፓርቲ መሪነታቸው በገዛ ፈቃዳቸው እንደሚለቁ አስታወቁም። ጠቅላይ ሚኒስትሩ በፖለቲካ የሀገሪቱ ኢኮኖሚ ባጠቃላይ በተለይ ደግሞ የህዝቡ የኑሮ ደረጃ በማሻሻል ረገድ መሰረታዊ ለውጥ አላመጡም በሚል በካቢኔ አባላትና በፓርቲያቸው ግፊት ሲደረግባቸው እንደነበረ መረጃዎች ያመለክታሉ። ውድ አድማጮች፣ ለዛሬ ያዘጋጀነው ዜና በዚሁ አበቃ።
1: ለዓለም ዋና ዋና ዜና ዮሐንስ ገብረ እግዚአብሔርን አመሰግናለሁ። መጽሔት ዜናችን ይቀጥላል።
2: የዜና መጽሔት።
1: የዕለቱ መጽሔት ዜናችን የኢትዮጵያ ብሔራዊ ምርጫ ቦርድ ትናንት እሁድ ይፋ ባደረገው ሰባተኛው ጠቅላላ ሀገራዊ ምርጫ ውጤት ላይ ነው ሰፊውን ጊዜ የሚወስደው። ቀዳሚው ከአዲስ አበባ የደረሰን ዘገባ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ከ20 ቀናት በፊት ግንቦት 24 ቀን 2018 ዓ.ም የተካሄደው ሰባተኛው ጠቅላላ ምርጫ አጠቃላይ ውጤትን በትናንትናው ዕለት አዲስ አበባ ውስጥ ይፋ አድርጓል። ምርጫ ቦርዱ በዚህኛው ምርጫ ሳካው ያላቸውን በርካታ ስኬቶች ዘርዝሯል። በሂደት ያጋጠሙ ያላቸውን ተግዳሮቶችም እንዲሁ አንስቷል። ስዩም ጌቱ ተከታትሎታል።
3: በመራጮች ምዝገባና በምርጫው ቀን የምርጫ አስፈጻሚዎች ገለልተኝነትና ሙያዊ ብቃት ላይ በቦርዱ ከፍተኛ ክትትል ሲደረግ መቆየቱን ያነሱ ኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ ቦርዱ ባደራጀው የክትትል ቡድን የሕግ ጥሰቶችና ያልተገቡ ያሏቸው ጣልቃ ገብነቶችን ተከላክለዋል።
4: በአንዳንድ የምርጫ ክልሎች የአካባቢ አስተዳደሮች ጣልቃ ገብነት፣ በምርጫ አፈጻጸም የአሰራር ግድፈቶች እና ከፖለቲካ ፓርቲዎች የቀረቡ ቅሬታዎችን በመመርመርና በራሱ የክትትል ቡድን በተገኘ መረጃ የህዝብን ድምጽ ከማንኛውም ጉዳይ በላይ በማስቀደም በአንዳንድ ምርጫ ክልሎች በድምጽ መስጫው ቀን ጭምር አስፈጻሚዎችን አሰናብቷል። የምርጫ ውጤቶች ላይም ውሳኔ ሰጥቷል።
3: የኢትዮጵያ ብሔራዊ ምርጫ ቦርድ ትናንት እሁድ የሰባተኛው ጠቅላላ ምርጫ ውጤት ይፋ ባደረገበት ወቅት የምርጫውን ውጤት በይፋ የዘረዘሩት የቦርዱ ምክትል ሰብሳቢ አቶ ተስፋዬ ንዋይ በፊናቸው ቦርዱ ባሰማራቸው የክትትል ቡድኖች በኩል የመጡለትን የምርጫ ህግ ጥሰቶች መነሻ በማድረግ በቦርዱ በኩል የእርምት እርምጃዎችም ተወስደዋል።
5: በተለይም በድምፅ መስጫ ዕለት የክትትል ቡድኖቹ በአንዳንድ ምርጫ ጣቢያዎች የለዩቸው የምርጫ ህግ ጥሰቶች፣ ለአብነት የፖለቲካ ፓርቲ ወይም የግል እጩ ተወካዮች ወደ ምርጫ ጣቢያ ገብተው እንዳይታዘቡ ማድረግ፣ እከሌ ፓርቲን ምረጡ የሚሉ ህገ ወጥ ቅስቀሳዎች፣ በምርጫ አስፈጻሚዎች ላይ የሚደረጉ ተጽዕኖዎች፣ የአስፈጻሚዎች የገለልተኝነት ችግሮች ተስተውለዋል። ቦርዱም በክትትል ቡድኑ የቀረቡ ጥሰቶችን በማረጋገጥ በምርጫ ጣቢያዎች የተሰጡ ድምፆችን በምርጫ ክልል ደረጃ ከማዳመር እንዲወጡ፣ በዚህ ህገ ወጥ ተግባር ላይ የተሳተፉ የቦርዱ አንዳንድ አስፈጻሚዎች ላይ የአስተዳደርና የወንጀል ተጠያቂነት እንዲኖር፣ በዚህ ህገ ወጥ ተግባር ውስጥ የተሳተፉ አንዳንድ የመንግስት አካላት የወንጀል ተጠያቂነት እንዲኖር ቦርድ ወስኖ ለሚመለከተው የምርመራ አካል እንዲመራ የማድረግ ሂደት ላይ ይገኛል።
3: የቦርዱ ምክትል ሰብሳቢ ተስፋዬ ንዋይ የምርጫውን ውጤት በገለጹበት ወቅት በ12 የምርጫ ክልሎች 9 የህዝብ ተወካዮች ምክር ቤትና በ4 የክልል ምክር ቤት ውጤቶችን በድጋሚ ቆጠራ እንዲጣራ፣ በ11 የምርጫ ክልሎች ማለትም 6 የህዝብ ተወካዮችና በ7 የክልል ምክር ቤቶች ደግሞ ዳግም ምርጫ እንዲደረግ መወሰኑንም ገልጸዋል። ብሔራዊ ምርጫ ቦርዱ ጉልህ የሆነ የድምፅ አቆጣጠርና ውጤት አሞላል ችግር በማጋጠሙ ድጋሚ ቆጠራ እንዲካሄድ ውሳኔ ያስተላለፈባቸው 12 የምርጫ ክልሎች ሲሆኑ ከነዚህም 3ቱ በደቡብ ኢትዮጵያ፣ 3ቱ በኦሮሚያ ክልል፣ 2ቱ በሲዳማ ክልል፣ 2ቱ በሶማሌ ክልልና በአፋርና በማዕከላዊ ኢትዮጵያ አንዳንድ የምርጫ ክልሎች ያጋጠሙ ናቸው። ቦርዱ በተፈጸመው ጉልህ የምርጫ ህግ ጥሰት ምክንያት ውጤቶቹን ሙሉ በሙሉ ሰርዞ ድጋሚ ምርጫ እንዲካሄድባቸው ከወሰነባቸው የምርጫ ክልሎች ደግሞ በኦሮሚያ ክልል በባቱ ዝዋይና ቤጊ የምርጫ ክልሎች፣ በማዕከላዊ ኢትዮጵያ በ2 የህዝብ ተወካዮች ምክር ቤት የምርጫ ክልሎች፣ በሶማሌ ክልል 5 የክልል ምክር ቤቶች ምርጫ ክልሎች እና በሲዳማ ክልል 2 የህዝብ ተወካዮች ምክር ቤት የምርጫ ክልሎች ናቸው። እነዚህ ዳግም ቆጠራና ዳግም ምርጫ የሚደረግባቸው 23 የምርጫ ክልሎች ውጤት ትናንት ይፋ በተደረገው ጠቅላላ የምርጫ ውጤት ውስጥ አለመካተቱም ነው የተገለጸው። በዚሁ ወቅት በመድረኩ ንግግር ያደረጉት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ምርጫን ላሸነፉት አደራ ተወጡ ብለዋቸዋል።
6: የምርጫ ትልቁ በረከት ለሀገር የሚኖረው ዘላቂ እድገትና መረጋጋት። ለነውጥ ምርጫ አይካሄድም፣ ለሁከት ድምፅ አይሰጥም። ስለዚህ ኢትዮጵያ ሕዝቦች የመረጡበት ዋናው ቁም ነገር ትልቅ ለሀገር መደላድል የጋራ የሆነ ማህበራዊ ጥሪትና ሀብት በመሆኑ እያንዳንዳችሁ በምርጫው ባገኛችሁ ተቀባይነት ልኬታ ብቻ ሳይሆን ሕዝቡ አልቆ

0: በተመለከታችሁ ከፍታ ልክ አደራችሁን በታማኝነት መፈጸም ይኖርባችኋል።
1: ገዢው ብልጽግና ፓርቲ የክልል ምክር ቤቶችና የኢፌዴሪ ህዝብ ተወካዮች ምክር ቤት አብላጫውን ድምጽ በማግኘት በሰፊው ማሸነፉን ምርጫውን ያስፈጸመው የኢትዮጵያ ብሔራዊ ምርጫ ቦርድ ትናንት በይፋ ማሳወቁ ይታወሳል። ለዶቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
2: በሰባተኛው ጠቅላላ ምርጫ 17 የፖለቲካ ፓርቲዎች የህዝብ ተወካዮች ምክር ቤት መቀመጫዎች ማግኘታቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ይህም በ2013 ዓ.ም ተመረጠ ካይዶ በነበረው 6ኛ ሀገራዊ ምርጫ ከተገኘው የመቀመጫ ቁጥር ጋር ሲነጻጸር ቢያንስ በ4 ጥፍ መጨመሩን አሳይቷል። የተቃዋሚዎች መቀመጫ ቁጥር መጨመር በቀጣይ በሚመሰረተው ምክር ቤት ላይ ምን የተለየ ነገር ይዞ ይመጣ ይሆን ሲል ሽዋንግዛ ወጋየው ተመራጭ እንደራሴዎችንና የፖለቲካ ሳይንስ ባለሙያዎችን አነጋግሮ ተከታዩን ዘገባ ልኮልናል።
3: የኢትዮጵያ ብሔራዊ ምርጫ ቦርድ ትናንት ይፋ ባደረገው የምርጫ ውጤት መሰረት ተቃዋሚ ፓርቲዎች 40 የግል ተወዳዳሪዎች ደግሞ 8 የፌደራል መቀመጫዎችን አግኝተዋል። ይህም በ2013 ዓ.ም ተመረጠ ተካሂዶ በነበረው ምርጫ ከተገኘው የመቀመጫ ቁጥር ጋር ሲነጻጸር ያሁኑ ቢያንስ በ4 ጥፍ መጨመሩን ያሳያል። ዶክተር አወቀ ሐምዛዬ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማን በመወከል ለሁለተኛ ጊዜ የህዝብ ተወካዮች ምክር ቤት ወንበር ካሸነፉት መካከል ናቸው። ዶክተር አወቀ አሁን የተገኘው የመቀመጫ ቁጥር በቀላሉ መታየት የለበትም ይላሉ።
4: በርካታ ማህበረሰቦች ውስጥ ያሉ ችግሮችን በመለከት በርካታ ያሉ ድምጾች ከገዢው ፓርቲ በተለየ ሁኔታ እንድነሱ ደመጡ የበለጠ የህዝብ ድምፅ እንድሰማ ያደርጋል የሚል የራሴ ግምገማ አለኝ። ይቅረኛ ይመስለኛል።
3: ባለፈው የምክር ቤት ዘመን የተቃዋሚዎች መቀመጫ ቁጥር አነስተኛና የምክር ቤቱ የስነ ስርዓት ደንብ ከሚጠይቀው ቁጥር ያነሰ እንደነበር የተቀሱት ዶክተር አወቀም በዚህም የተነሳ አጀንዳ ማስያዝን ጨምሮ በምክር ቤቱ የህዝብን ፍላጎት ለማንጸባረቅ አዳጋች ሆኖ መቆየቱን ገልጸዋል። በቀጣዩ ምክር ቤት ተቃዋሚዎች በቁጥር ከፍ ብለው መገኘታቸው የምክር ቤቱ ደንቦች የሚጠይቁትን መስፈርቶች በማሟላት የተሻለ ተሳትፎ ለማድረግ ያስችላል የሚል እምነት እንዳላቸው ተናግረዋል።
4: ውስጥ ምድላል የተቃዋሚዎች ቀን ይኖራል በሳምንት አንድ ቀን ይላል። አጀንዳ ተቃዋሚዎች ፎርሙሌት አድርገው ለውይይት ለፓርላማ ያቀርባሉ። ይሄ አሁን በፊት ሞክረን ያልተሳካልን በጣም ትንሽ ስለነበረ አሁን በርካታ ስለሆን አጀንዳዎችን ቀርጸን ፓርላማ እንዲወያይበት የማድረግ እድል ይከፍትልናል። ስለዚህ የአስፈጻሚ አካልን ለመቆጣጠር እና መንግስት የበለጠ አሰራሩ ግልጽ እንዲሆን የማድረግ ሀሳብ አለው የሚል የራሴ
3: አቶ አወላሊ በሐዋሳ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ጥናት መምህር ናቸው። የተቋሚ ፓርቲዎች በክልሎችና በፌዴራል የህዝብ ተወካዮች ምክር ቤት ያላቸው መቀመጫ መጨመር በበጎ የሚታይ መሆኑን ይናገራሉ። ግን ደግሞ የተቋሚ አባላት በምክር ቤቱ የሚጠበቅባቸው ሚና ሊጫወቱ ይችላሉ የሚል እምነት እንደሌላቸው የገለጹት የፖለቲካ ሳይንስ መምህሩ ለዚህም ምክንያት ነው ያሉትን ጠቅሰዋል።
5: ስለዚህ ተቃዋሚ ፓርቲዎችስ ወደ ፓርላማ የመጡበት መንገድ ኳሊቲ ነበረ ወይ የሚለው ሪሊ በዓለም አቀፉ የዲሞክራሲ ኢንዴክስ መሰረት ሪል ኦፖዚሽን በእውነትም ገዥውን ፓርቲ አሸንፎ ነው ወይ ፓርላማ የገቡት የሚለው በጣም አጠራጣሪ ስለሆነ፣ ምክንያቱም በተለያዩ አካባቢዎች እንደታዘብናቸው ተቃዋሚ ፓርቲዎች ያሸነፉባቸው የምርጫ ጣቢያዎች ገዢ ፓርቲ እጩ ያላቀረበባቸው በመሆኑ ይሄ ደግሞ ቅድሚያ በተወሰደ ውይይትና ዝግጅት መሆኑ ፓርላማው የአንድ ፓርቲ ብቻ መቀመጫ ነው ከሚለው እይታ የተለየ እይታ ዓለም አቀፍ ኢሜጅ ለመፍጠር ያለፈ ሚና እንደሌለው
3: ዶክተር አወቀ ሐምዛዬ መምህር አወላሊ በሰነዘሩት ሀሳብ ላይ እንደሚስማሙ ይናገራሉ። ያ ማለት መቀመጫ ያገኙ አባላት በሙሉ በይሉኝታ ይታሰራሉ ብሎ መገመት ስህተት መሆኑን የጠቀሱት ዶክተር አወቀም ለመሰረታዊ መርህ ተገዢ የሆኑ አባላት እንዳሉ ማሰብ ይገባል ይላሉ።
4: ኦልሬዲ አንድ ነገር የሚሰጥ ሰው ገንዘብም ይሁን ስልጣን የሚሆን ኖርማሊ ኤክስፐክት ያደርጋል በሰጠው ሁል እንድታገለግለው ተስፋ ያደርግበታል። ግን በሌላ በኩል በይሉኝታ ሰዎች ይታሰራሉ ማለት አይደለም። አንዳንድ በይሉኝታ ሰዎች አይታሰሩም መሰረታዊ መርህ ካላቸው።
3: ግንቦት 24 ቀን 2018 ዓ.ም በተካሄደው ጠቅላላ ምርጫ ከተወዳደሩት 42 የፖለቲካ ፓርቲዎች መካከል የህዝብ ተወካዮች ምክር ቤት መቀመጫ ያገኙት 17 ፓርቲዎች መሆናቸውን የብሔራዊ ምርጫ ቦርድ በትናንቱ የውጤት መግለጫው ማስታወቁ ይታወቃል። ለዶቼ ቬለ ሸዋንግዛ ወጋየው ከሐዋሳ።
2: ከዚሁ ከምርጫ ጉዳይ ሳንወጣ ወደ ምዕራብ ኢትዮጵያ ክፍል እንጓዛለን። በቤኒሻንጉል ጉሙዝ ክልል ተቃዋሚ ፖለቲካ ፓርቲዎች በርከት ያሉ መቀመጫዎች ማሸነፋቸው ይፋ ተደርጓል። ፓርቲዎቹ አንድ የህዝብ ተወካዮች ምክር ቤትና 19 የክልል ምክር ቤት መቀመጫዎች ማሸነፋቸውም ተገልጿል። የአሶሳ ወኪላችን ነጋሳ ደሳለኝ ተፎካካሪ ፖለቲካ ፓርቲዎችና አመራሮችን አነጋግሮ ተከታዩን ዘገባ ልኮልናል።
6: የኢትዮጵያ ብሔራዊ ምርጫ ቦርድ ትናንት ይፋ ባደረገው መረጃ በቤኒሻንጉል ጉሙዝ ክልል በሰባተኛው ጠቅላላ ምርጫ ላይ ከተሳተፉት የተፎካካሪ ፖለቲካ ፓርቲዎች መካከል ሁለቱ የክልልና የህዝብ ተወካዮች ምክር ቤት ወንበር አሸንፈዋል። አንድ የግል እጩ ተወዳዳሪም የክልል ምክር ቤት መቀመጫ ያሸነፉ ሲሆን የጉሙዝ ህዝብ ዲሞክራሲያዊ ንቅናቄና የቤኒሻንጉል ህዝብ ነጻነት ንቅናቄ 19 የክልልና አንድ የህዝብ ተወካዮች ምክር ቤት ወንበር ማሸነፋቸውን የቦርዱ ምክትል ሰብሳቢ የሆኑት አቶ ተስፋዬ ነዋ ይፋ ካደረጉ ያደረጉት የምርጫ ውጤት ለመረዳት ተችሏል።
7: የክልል ምክር ቤቱ የምርጫ ክልሎች ብዛት 20 ነው። የምክር ቤት ውስጥ ያሉ መቀመጫዎች ብዛት 165 ነው። ከነዚህ 165 የምክር ቤት መቀመጫዎች ውስጥ ብልጽግና ፓርቲ 145 መቀመጫዎች አግኝቷል። የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ 14 መቀመጫዎች አግኝቷል። የቤኒሻንጉል ህዝብ ነጻነት ንቅናቄ 5 መቀመጫዎች አግኝቷል። የግል እጩ የሆኑት ጌታቸው ወዲሻ ጊሻዲ 1 መቀመጫ አግኝተዋል።
6: በክልሉ መተከልና ካማሺ ዞኖች በምርጫ የተሳተፈው የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ 14 የክልልና አንድ የህዝብ ተወካዮች ምክር ቤት መቀመጫ ማሸነፉን ፓርቲው አመልክተዋል። የፓርቲው ሊቀመንበር አቶ ግራይ ጉደታ ፓርቲው ብዙ ጫናዎችን በመቋቋም የተሻለ ውጤት ማግኘቱን ተናግረዋል። በስድስተኛ ዙር ምርጫም ፓርቲው 8 የክልል ምክር ቤት አሸንፎ እንደነበር ተገልጿል።
8: በተቻለ መጠን ዋናው ምርጫው በሰላም መጠናቀቁ አንድ ትልቅ ነገር ነው፣ አንድ ድል ነው። እኛ ላይ የነበረ ዝም ብሎ ስጋት ወሬ ሌላ ነበረ። እኛ ግን የያዝነው አላማ የሰላም ወርቄን የተነሳን እስከሆነ ድረስ ማንኛው ተጽዕኖ ቢደርስብንም በጎዴን ለክልል ምክር ቤት ያው 14 ወንበር አግኝቴናል። ለህዝብ ተወካዮች ምክር ቤት አንድ ወንበር አግኝቴናል። ይዘ አጠቃላይ 15 ወንበሮች አግኝቴናል እና ለዚህም ድምፅ ለሰጠን መላው ሻንጉል ጉሙዝ ክልል የሚኖሩ ከማሺ ዞን እና መተከል ዞን ይዙ እጅግ አድርጌ እናመሰግናለን። የመረጡንም ያልመረጡንም በጣም እናመሰግናለን።
6: በቤኒሻንጉል ጉሙዝ ክልል በምርጫ ላይ ከተሳተፉት ፓርቲዎች መካከል ሌላው የቤኒሻንጉል ህዝብ ነጻነት ንቅናቄ ሲሆን 5 የክልል ምክር ቤት መቀመጫ ማሸነፉን ጠቁመዋል። የፓርቲው ሊቀመንበር አቶ አብዱል ሰላም ሸንግል ያገኙት ወንበር የፓርቲው የዲሞክራሲ ተሳትፎ ለውጥ ማስገኘቱን አመላካች ነው ሲሉ ተናግረዋል።
9: ባለፈው ስንወዳደርም ይሄ ውጤትም አልነበረንም። ስለዚህ በአሁኑ 5 ወንበር ማገኘታችን አንድ ዲሞክራሲ ተሳትፏችን ከፍ ያደርጋል የሚል ሀሳብ ነው ያለን። በቀጣይ ደግሞ ይህንን አጋጣሚ ተጠቅመን በሚቀጥሉት ጊዜያት ፖለቲካ ተሳትፏችን በምን አይነት መልኩ ማሳደግ አለብን የሚለውን ጥሩ ሁኔታ ይፈጥርልናል ብለን እናምናለን።
6: ፓርቲው በስድስተኛ ዙር ምርጫ ተሳትፎ የነበረ ቢሆንም ለክልል ምክር ቤትም ሆነ ለህዝብ ተወካዮች ምክር ቤት ድምፅ ሳያገኝ መቅረቱን ጠቁመዋል። የቤኒሻንጉል ጉሙዝ ክልል ምክር ቤት ካሉት 165 ወንበሮች መካከል 145 የሚደርሱ መቀመጫዎችን ብልጽግና ፓርቲ ማሸነፉን የብሔራዊ ምርጫ ቦርድ መረጃ ያስረዳል። በክልሉ ከ20 በላይ ምርጫ ክልሎችና 752 ገደማ ምርጫ ጣቢያዎች ላይ ምርጫ የተካሄደ ሲሆን 8 የሚደርሱ የፖለቲካ ፓርቲዎች ደግሞ በምርጫው ላይ መሳተፋቸውን መዘገባችን ይታወሳል። ለዲደብሊው ዘገባ ነጋሳ ደሳለኝ ከአሶሳ።
2: ከምርጫ ዘገባ ወጣ ስንል ታዋቂው የፈረንሳይው ጋዜጣ ላ ክሮአ ዘጋቢው ኦግስቲን ፓስሊ በቅርቡ ከኢትዮጵያ የተባረረችበት ሁኔታ አግባብ አልነበረም ሲል ወቀሰም። የጋዜጣው ዝግጅት ክፍል ለዶች ቨለ እንዳለው የኢትዮጵያ መንግስት ባለስልጣናት በጋዜጠኛዋ ላይ የወሰዱት እርምጃ የፕሬስ ነጻነት ጥሰት የፈጸመ ነው ሲል ከሷል። ጋዜጠኛው ኦግስቲን ፓስሊ በቅርቡ ወደ ትግራይ ክልል ተጉዟ በክልሉ ያለውን ሁኔታ ለመዘገብ በእንቅስቃሴ ላይ ያለች ከተደረሰባት በኋላ ከሀገር መባረሯ መዘገቡ ይታወሳል። ሃይማኖት ጥሩነህ ተከታዩን ዘገባ አድርሳናለች።
10: ፈረንሳይ ውስጥ ለሚታተመው ላኩዋ ለተሰኘው የጋዜጣ ዘጋቢ የሆነችው ፈረንሳይቷ ጋዜጠኛ ኦግስቲን ፓስሊ ለዘገባ ወደ ትግራይ ክልል በተጓዘችበት ወቅት ስራዋን አቋርጣ ከክልሉ እንድትመለስ መደረጉ ብሎም የስራ ፈቃዷን ተሰርዞ ከኢትዮጵያ እንድትባረር በኢትዮጵያ የመንግስት ባለስልጣን አካል በኩል ውሳኔ እንደተላለፈባት መሰማቱ በቅርብ ይታወቃል። በጉዳዩ ላይም የኢትዮጵያ መንግስት ስለ ጋዜጠኛዋ መባረር ግልጽ ድምጽ ምክንያት አለመስጠቱም እስካሁን ድረስ ተሰምቷል። ለመሆኑ ጋዜጠኛዋ ወደ ትግራይ ያቀናችበት ምክንያት ምን ነበር? ለምንስ በመንግስት በኩል ይህ ርምጃ ሊወሰድ ቻለ? ለሚሉት ጥያቄዎች የላኩዋን ጋዜጣ ዓለም አቀፍ ክፍል አላፊና የጋዜጠኛዋ አርታይ የሆኑትን ቶማስ ኦፎኑንግ ለዲደብሊው ተከታዩ ምላሽ ሰጥተዋል።
11: She decided to go to Tigray to start
12: raising. ወደ ትግራይ ክልል ለመሄድ የወሰነችው በክልሉ አሁን ላይ ምን እየሆነ እንደሆነ ለመዘገብ ነበር። አዲስ ጦርነት በአዲስ አበባና በክልሉ ባለስልጣናት ሊቀጥል እንደሚችል የሚወራ ወሬ እንዳለ ታውቃለች። የመጨረሻው ዘገባዋ የነበረውም ጸረ አዲስ አበባ ዘገባ አይደለም። ምክንያቱም የመጨረሻው ጽሑፏ የትግራይ ወጣቶችን ምልመላ የሚገልጽ ነበር። ይህን ጦርነት መሳተፍ የማይፈልጉ ከዚህ ለማምለጥ ስለሚያደርጉት እንቅስቃሴ የሚገልጽ ጽሑፍ ነበር። እናም የኢትዮጵያ ባለስልጣናት ለምን ከስራዋ ለማባረር እንደወሰኑ ለመረዳት አስቸጋሪ ነው። ምክንያቱም ስራዋን ሰርታለች፣ ህጎቹንም ታከብር ነበር። ስለዚህ ይህ ለኛ ለጋዜጣችን የፕሬስ ነጻነት ጥሰት ነው።
10: ቶማስ በኢትዮጵያ መንግስት በባልደረባቸው ላይ የተወሰደው እርምጃ ላይም የፈረንሳይ መንግስት ለዘብተኝነት እንዳስገረማቸውም ጨምረው ተናግረዋል።
12: ይህ የተለየ ብቸኛ ጉዳይ አይደለም፣ ግን በርግጥ ለፕሬስ ነጻነት መጥፎ ምልክት ነው። በግልጽ እንደሚታየው የአዲስ አበባ ባለስልጣናት በአሁኑ ጊዜ ኢትዮጵያ ውስጥ ምን እየተከናወነ እንደሆነ እንዳለ ለመከታተል የውጭ አይኖችና ታዛቢዎች እንዲኖሯቸው አልፈለጉም። የኢትዮጵያ ባለስልጣናት ዘጋቢያችንን ለማባረር ከወሰኑ በኋላም የፈረንሳይ ባለስልጣናት ዝምታ እንዳስገረመኝ ነው መናገር የምችለው። ውሳኔውን ተከትሎ ምንም አይነት አስተያየት፣ ምንም አይነት መግለጫ ከፈረንሳይ ባለስልጣናት በኩል የተደረገ ነገር የለም። በጣም ጸጥ ብለዋል። ስለዚህ እኛም የተስማማነው ለምን እንደሆነ ለመረዳት የፈረንሳይ የውጭ ጉዳይ ሚኒስትርን ለማነጋገር ወስነናል።
10: ኢትዮጵያ ከዚህ ቀደም በጋዜጠኞች አያያዝ ስሟ ባለም አቀፍ የፕሬስ ተቋማት በኩል በበጎ ሳይነሳ ቢቆይም ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ግን የታሰሩ ጋዜጠኞችን በመፍታት የታገዱ ሚዲያ ተቋማትን እንዲመለሱ ፍቃድ በመስጠትም የተወሰደው ትልቅ እምርታም አድናቆትና ምስጋናን አሰጥቷቸው የነበረ መሆኑን የጠቀሰው ዓለም አቀፉ ድንበር የለሽ የዘጋቢዎች ተቋም አሁን ላይ ግን የኢትዮጵያ የፕሬስ ነጻነት ሁኔታ አስጊ ሁኔታ ውስጥ የሚገኝ መሆኑን አስታውቋል። ሳዲቦ ማሮንግ የአርኤስኤፍ ከሳራ በታች ቢሮ ዋና ዳይሬክተር ቀጣዩን ለዲደብሊው እንዲህ ሲሉ ተናግረዋል።
12: ይህ ማነቆ በአገሪቱ ውስጥ ተደጋጋሚ እየሆነ እንደመጣ የሚያሳይ ሲሆን 5 ጋዜጠኞች በስራቸው ምክንያት አሁን ላይ በእስር ላይ ባሉበት ሀገር ውስጥ መረጃን ለማግኘት ባለስልጣናት ሳንሱር ለማድረግና ለመቆጣጠር ምን ያህል ዝግጁ እንደሆኑ በድጋሚ የሚያሳይ ነው የሚሆነው። አርኤስኤፍ የኢትዮጵያ ባለስልጣናት ይህንን ጭቆና እንዲያቆሙና ኦገስቲን ፓሲሊም ስራዋን እንድትቀጥል እንዲሁም ሌሎችም የታገዱትም ያለምንም እንቅፋት የአገሪቱ ውስጥ በስራቸው እንዲሸፍኑ እንዲፈቀድ ጥሪውን ያቀርባል።
10: ለዲደብሊው ለተጠናቀረው ዘገባ ሃይማኖት ጥሩነህ ነኝ ከፈረንሳይ ፓሪስ።
2: አድማጮቻችን በዚሁ ለለቱ የያዝነውን የመጽሔት ዜናችንን እናጠናቅቃለን። ወደ ሳምንታዊ የዝግጅቶቻችን ምዕራፍ ነው የምንሸጋገረው። ማህደረ ዜናና የስፖርት ዝግጅቶች ይጠብቁናል። ከዚያ በፊት ግን የሙዚቃ ፋታ ይኖረናል። የሙዚቃ ድምጠን ስንመለስ ወደ ሳምንታዊ ዝግጅቶቻችን ነው የምንሸጋገረው። ይህ ዶቼ ቬለ ዲደብሊው ነው።

0: ወደ ሳምንታዊ የዝግጅታችን ምዕራፍ ተሸጋግረናል። ቀዳሚው የማህደረ ዜና ዝግጅት ነው። ነጋሽ መሐመድ በዘገባው የሰባተኛው አጠቃላይ ሀገራዊ ምርጫ ውጤትና የኢትዮጵያ ተጨባጭ ሁኔታን ነው የተመለከተው። መልካም ቆይታ።
1: ማህደረ ዜና
2: የኢትዮጵያ ፌደራል መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሓት በኃይለ መዳከም በውጮች ጫና በድርድር ስምምነትም ያበረዱት ጦርነት ዳግም ይጫራል የሚለው ስጋት ብዙዎችን እያሰጋ እያብሰከሰከም ነው። ኦሮሚያ ክልል የሸመቀው የኦሮሞ ነጻነት ሰራዊት ኦነሰና አማራ ክልል የተደራጁት የፋኖ ኃይላት ከፌደራልና ከየክልላዊ መንግስታት ኃይላት ጋር የገጠሙት ውጊያም እንደቀጠለ ነው። አማጽያን ወይም ሌሎች ታጣቂዎች በየአካባቢው የሚያደርሱት ጥቃት፣ እገታና ዘረፋ የሰዎችን የዕለት ከዕለት እንቅስቃሴ እያወከው ነው። የአብዛኞቹ ተቃዋሚ ፓርቲዎች ቅሬታም ሰሚ ያገኘ አይመስልም። በዚህ መሃል በኢትዮጵያ ብሔራዊ ምርጫ ቦርድ አገላለጽ ኢትዮጵያ መረጠች። እንደተጠበቀው ገዢ ፓርቲዋ አሸነፈም። እንዴት? እና ከእንግዲህስ? ላፍታም አብረን እንጠይቅ። የኢትዮጵያ ፖለቲከኞች፣ ምሁራንና ልሂቃን በአጠቃላይ በየትኛውም ጎራ ቢሰለፉ ለየድርጊት ብሂል እቅድ ውጤቶቻቸው ልዩ ማለትን ያዘወትራሉ ወይም ይወዳሉ። የዘንድሮ ምርጫ ልዩ የሚባልበት ብዙ ምክንያቶች አሉት። የገዢው ፓርቲ መሪዎች፣ አባላትና ደጋፊዎች ምርጫው ከቀዳሚዎቹ ልዩ ለመሆኑ ከሚሰጧቸው ምክንያቶች አንዱ ለመምረጥ የተመዘገበው ህዝብ ቁጥር ከ54 ሚሊዮን መብለጡን ነው። ጠቅላይ ሚኒስትር አብይ አህመድ የምርጫው ሂደት የኢትዮጵያ ህዝብ ከፍተኛ የሀገር ፍቅር የሰላምና የብልጽግና ጉጉት ያሳየበት ነው ማለታቸው ተጠቅሷል። ምርጫና ሂደቱ ለተቃዋሚ ፓርቲዎች ልዩ የሚሆንባቸው እንደየፓርቲዎቹ አቋም፣ ተሳትፎና የመሳተፍ ወይም ያለመሳተፋቸው ምክንያትና አጋጣሚ ለየቅል ነው። ከተመሰረተ ከ1987 ጀምሮ በተደረጉ ምርጫዎች ሁሉ ሲሳተፍ የነበረው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ ሊቀመንበር ዶክተር ራሄል ባፌ እንደሚሉት በዘንድሮ ምርጫ እንዳይሳተፍ መታገዱ ምርጫና ሂደቱን ህገወጥና ልዩ ያደርገዋል።
3: ኢሶዴፓ ሁሉንም ምርጫዎች ከ87 ጀምሮ ከመስረታችን ጀምሮ እስካሁን ተወዳድረናል፣ ተሳትፈናል። በዘንድሮ ምርጫም ደግሞ ሁኔታዎች አስቻይ ባይሆኑም የሀገራችን የሰላምና ጸጥታ ሁኔታ፣ የህዝባችን ደህንነት ሁኔታ በጣም አስጊ በሆነበት ሁኔታም መንግስት በህገ መንግስቱ አግባብ የ5 ዓመቱን ምርጫ ማካሄድ አለብኝ ብሎ በወሰነው መሰረት እኛም እንደ ፖለቲካ ፓርቲ ደግሞ የህገ መንግስቱ መከበር ግዴታ ነው ብለን ስለምናስብ ወደ ምርጫው መግባት አለብን፣ ለህዝባችን አማራጭ ሆነን መቅረብ አለብን ብለን ነበር ወደ ምርጫው የገባ ነው።
2: ዶክተር ራሄል እንደሚሉት ፓርቲያቸው በምርጫው ለመሳተፍ ከ300 በላይ እጩዎች አስመዝግቦ ነበር። ይሁንና በምርጫው ለመሳተፍ እስከ ፍርድ ቤት የደረሰ ሙግት ቢገጥምም እንዳይሳተፍ ታግዷል። በ1960ዎቹ አጋማሽ የተመሰረተው የኦሮሞ ነጻነት ግንባር ኦነግ ባንጻሩ ከተመሰረተ ለመጀመሪያ ጊዜ በዘንድሮው ምርጫ ተካፍሏል። የፓርቲው የፖለቲካ ጉዳይ መኮንንና የህዝብ ተወካዮች ምክር ቤት እጩ ዳዊት አብደታ እንደሚሉት ፓርቲያቸው በምርጫው የተወዳደረው የፖለቲካ ፓርቲ ፍቃዱ እንዳይሰረዝበት ነው። ይሁንና አጋጣሚው ኦነግ ራዕይ አላማና ፕሮግራሙን ለህዝብ ለማስተዋወቅ ተጠቅሞበታል ይላሉ።
4: በ50 አመት ታሪኩ ለመጀመሪያ ጊዜ ነው በኢትዮጵያ የምርጫ ፖለቲካ ተሳትፎ ያደረገውና ይሄን አጋጣሚ ያው እውነቱን ለመናገር እንደ ትንሽ ነገር መቁጠር አንችልም። በዚህ አጋጣሚ ቢያንስ ለህዝባችን ያለንን ራይ የፖለቲካ ፕሮግራም አላማችንን ለመናገር ይችላል።
2: አቶ ዳዊት እንደሚሉት ኢትዮጵያ ውስጥ ነጻ ተቋማት የሉም። በዚህም ምክንያት ምርጫና ሂደቱ ነጻ ፍትሃዊና ዲሞክራሲያዊ ነው ማለት አይቻለም።
4: ነጻ ፍትሃዊና ዲሞክራሲያዊ የሆነ ምርጫ ለማካሄድ መሰረታዊ የሆኑ ነገሮች አሉ። በዚህ ሀገር ባለው ተጨባጭ ሁኔታ እነዛ መሰረታዊ ነገሮች ከሚዲያ አንፃር፣ ከሲቪክ ሶሳይቲ አንፃር፣ ፍርድ ቤትንም በተመለከተ እዚህ ሀገር ነጻ ተቋማት የሉም። ያው ሂደቱም ከዚህ አንፃር የሚለካ ነው። ከዚህ በተጨማሪ ደግሞ በሀገራችን ያለው ተጨባጭ የሰላም ሁኔታ በፈለግነው ልክ የምርጫ ቅስቀሳም ለማድረግ ሆነ ተሳትፎ ለማድረግ የሚያመች ሁኔታ የለም።
2: የኦሮሞ ነጻነት ግንባር በ50 ዓመት ታሪኩ ለመጀመሪያ ጊዜ በተወዳደረበት ምርጫ አቶ ዳዊት አብደታን ጨምሮ በሁለት የከተማና በአራት ክልሎች 163 እጩዎችን ለፌደራልና ለክልል ምክር ቤቶች አባልነት አወዳድሮ ነበር። ብሔራዊ ምርጫ ቦርድ ይፋ ባደረገው ውጤት መሰረት ግን የህዝብ ተወካዮች ምክር ቤት አንድም የኦነግ እጩ በምርጫው አላሸነፈም። ልዩም በለው ይሆን? እንደ ኦነግ ሁሉም የፖለቲካ ፓርቲነት ፍቃዱን ላለማጣት በጥቂት የምርጫ ክልሎች የተወዳደረው የኦሮሞ ፌዴራዊ ኮንግረስ ኦፌኮ ፕሬዚደንት መረራ ጉዲና እንደ ምርም እንደ ቀልድም እንደ ምጸትም እያሉ የዘንድሮን ምርጫ ለፈጣሪና ለአራት ኪሎ ትተናል ይላሉ።
5: ቅርጫው እንኳን ለመሆን ያልተዘጋጀ ምርጫ ውስጥ መግባቱ አስጨነቀን። በዚህ ምክንያት ነው ለራሳችንም ለኢትዮጵያ ህዝብም በእንደዚህ አይነት ውስጥ ገብተን ብዙ ላንለውጥ ላንጠቅም። ደግሞ አንዳንድ ግኔ ሲቀልድ ነው ሲጠይቁኝ እንግዲህ የዘንድሮ ምርጫ ለእግዚአብሔርና ለአራት ኪሎ ትተናል ያሉ
2: የፖለቲካ ሳይንቲስቱ መረራ ጉዲና ከምጸቱ ጀርባ የዘንድሮ ምርጫ ከዚህ ቀደም የተደረጉትን ያክል እንኳን ውድድር ፉክክርና የምርጫ ሂደቶችን ያላስተናገደበትን ምክንያት ዘርዝረዋል።
5: መዛናቸው ከሚባሉ ፖለቲካ ፓርቲዎች ጋር መንግስትን በተደጋጋሚ ጠይቀናል አስቻይ ሁኔታዎች እንዲፈጥር። መንግስት ዝግጁ አይደለም። በተለይም ከሁሉም በላይ ሁለት መሰረታዊ ነገሮችን የማይፈታ ምርጫ ውስጥ መግባቱ አስጨነቀን። እንግዲህ ሁለቱ እንግዲህ መሰረታዊ የማይፈታቸው ነገሮች አንደኛው ዘላቂ ሰላምና መረጋጋት አመጣ፣ ሁለተኛው ሀቀኛ እውነተኛ ዲሞክራሲያዊ ስርዓትን አይፈጥርም። ሁለቱም ካልፈጠረ ምንድን ነው የምናገኘው?
2: ጠየቁ ፕሮፌሰር መረራ ጉዲና። ምርጫው የፕሮፌሰር መረራን ጥያቄ መመለስ አለመመለሱ በርግጥ አሁን በግልጽ አይታወቅም። ትግራይ ክልል ሙሉ በሙሉ ወይም 38 የምርጫ ክልሎችና በአማራ ክልል 8 የምርጫ ክልሎች ምርጫ ስላልተደረገ የፌዴራሉ የህዝብ ተወካዮች ምክር ቤት ካሉት 547 መቀመጫዎች ምርጫ የተደረገው ለ501 መቀመጫዎች ነው። አንድ የምርጫ ክልል አንድ መቀመጫን ይወክላል። የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ ተስፋዬ ነዋይ ትናንት እንዳስታወቁት የድምፅ አሰጣጥ፣ የውጤት አሞላል ችግር፣ የተወዳዳሪ ፓርቲዎች ቅሬታና የምርጫ ህግ ጥሰት በተከሰተባቸው የምርጫ ክልሎች አንድም ድጋሚ ቆጠራ ሁለትም ድጋሚ ምርጫ እንዲደረግ ቦርዳቸው ወስኗል።
6: በተጠቀሱት ምርጫ ክልሎች ላይ ለሚመረከታቸው ምክር ቤቶች ድጋሚ ቆጠራ ቦርዱ ወስኖ የሚከናወን ይሆናል ማለት ነው። ሁለተኛ ተወዳዳሪ የፖለቲካ ፓርቲ ቅሬታ በማቅረቡ በቦርዱ ውሳኔ የተሰጠው ድምፅ በድጋሚ እንዲቆጠር የተወሰነበት ምርጫ ክልል ነው። ሶስተኛ ጉልህ የሆነ የምርጫ ህግ ጥሰት መፈጸሙን ቦርዱ በማረጋገጡ ድጋሚ ምርጫ የሚካሄድባቸው ምርጫ ክልሎችን እጠቅሳለሁ።
2: የብሔራዊ ምርጫ ቦርድን ዝርዝር አሃዛዊ መግለጫ ያሳሉ የዜና ምንጮች እንደዘገቡት ከ501 የምርጫ ክልሎች የ15ቱ ውጤት አልተገለጸም። ትናንት ይፋ የሆነው የምርጫ ውጤት የ486ቱ የምርጫ ክልሎች ወይም የህዝብ ተወካዮች ምክር ቤት መቀመጫዎች ውጤት ነው። ከ486ቱ መቀመጫዎች 438ቱን ጠቅላይ ሚኒስትር አብይ አህመድ የሚመሩት ብልጽግና ፓርቲ አሸንፏል። ወደ 90% ግድም ማለት ነው። ኢትዮጵያ ከአጼ ኃይለ ሥላሴ ዘመን ጀምሮ ምርጫም ታደርጋለች። በተደረጉ ምርጫዎች ሁሉ ተቃዋሚ ፓርቲዎች ማሸነፍ አይደለም 40-30% የሚሆን ድምፅ እንኳን ማግኘታቸው በይፋ ተነግሮ አያውቅም። የተደረጉት ምርጫ ሂደቶችና ውጤቶቻቸው ሁሉም እንዳወዛገቡ ነው። በኢትዮጵያ የቅርብ ይሁን የሩቅ ዘመን ታሪክ የተደረጉ ለውጦች በሙሉ በምርጫ የተደረጉ ሳይሆን በቤተ መንግስት ሴራ፣ በመፈንቅለ መንግስት፣ በጦርነትና በህዝባዊ አመጽ የተደረጉ ናቸው። ምክንያቱ በርግጥ ብዙ ሊሆን ይችላል። ፕሮፌሰር መረራ መሰረታዊ ችግራችን የሚሉትን ይጠቅሳሉ።
5: መሰረታዊ ችግሮቻችን ልነሳ። ከምኒልክ ዘመን ጀምሮ የኢትዮጵያ መሪዎች ሁለት አጀንዳ ነበራቸው። አንደኛው ካቺንግ አፕ ዊዝ ዩሮፕ፣ እዛን ጊዜ አውሮፓ ናት የዓለም ማዕከል፣ አሜሪካ አልተፈጠረች ገና ነበረች፣ እና ከአውሮፓውያኖች ጋር እንስተካከል፣ መስተካከል አለብን የሚል አጀንዳ ነበራቸው። ሁለተኛ አጀንዳቸው ደግሞ በእኩልነት ላይ የተመሰረተ ሳይሆን አንድ ሀገር፣ አንድ ህዝብ፣ አንድ ምን እንፈጥራለን፣ የተዋሃደች ኢትዮጵያ እንፈጥራለን ነው። ከምኒልክ እስከ ዶክተር አብይ ሁለቱም አልተሳኩ። ለምን እንዳልተሳኩ እንግዲህ ምንድን ነው ንጉሥ ኃይለ ሥላሴም ደርግም ኢህአዴግም ብልጽግናም ዋና ጉዳያቸው ምንም ነገር አንተ የምትላቸውን እርምጃዎች ምናምኖች ሲወስዱ እንዴት ስልጣን ላይ እንቆይ ነው እንጂ እንዴት ሀገሪቷን መሰረታዊ ችግሮች እንፍታና እናስተካክል አይደለም። ሁልጊዜ አይናቸው እዛ ላይ ስለሆነ ይበላሽባቸዋል።
7: ችግሩ ስለማያጠሙት ነው ወይስ ስለማያወሩት
5: ነው? ከስልጣን አይናቸው ስልጣናቸው ላይ ነው።
2: ከአምስት ዓመት በፊት እንደሆነ ሁሉ በዘንድሮ ምርጫ ያሸነፈው ብልጽግና ፓርቲ ከትግራይ ክልል እስከ አዲስ አበባ ጠረፎች የህዝብን ህይወት፣ ኑሮና እንቅስቃሴን ለአደጋ ያጋለጠውን የጸጥታ መታወክ፣ የፖለቲካ ውዝግብ፣ ህዝብ ያማረረውን የኑሮ ውድነት፣ የባለሥልጣናቱን ሙስናና የአስተዳደር ዕውቀት ጉለትን ካላሻሻለ የትናንቷ ኢትዮጵያ ዛሬ እንደሌለች ሁሉ ዛሬ ያለችው ኢትዮጵያ ነገ መኖሯ በርግጥ ሲበዛ ያጠራጥራል። የምርጫው ውጤት ከተነገረ በኋላ ትናንት ብልጽግና ፓርቲ ባወጣው የምስጋና መግለጫው ዘላቂ ሰላምና ጸጥታን ለማስፈንና የህግ የበላይነትን በጽኑ መሠረት ላይ ለመገንባት፣ የኑሮ ውድነትን ለማቃለልና የምግብ ዋስትናን ለማረጋገጥ፣ ዘላቂ የሥራ ዕድሎችን በስፋት ለመፍጠርና የዜጎቻችንን የኢኮኖሚ ተጠቃሚነትና ሀገራዊ አስተዋጽኦ ለማሳደግ እያለ የዘረዘራቸውን የሕዝብ ጥያቄዎች ለመመለስ በቁርጠኝነት የምንሰራ ይሆናል ብሏል። እስከ ዛሬ ያልሰራውን ከእንግዲህ ያደርገው ይሆን? ነጋሽ መሐመድ ነኝ። ቸር ያሰማን።
0: ለዝግጅቱ ነጋሽ መሐመድን አመሰግናለሁ። ቀጣዩ የስፖርት ዝግጅታችን ነው። በዛሬው የስፖርት መሰናዷችን በዋናነት የዓለም ዋንጫ ጨዋታዎች ላይ ዳሰሳ ይደረጋል። ከአዲስ አበባ ስቴዲየም ሜዳ ያቆረውሃን በመወልወያና ባልዲ ለማስወገድ የተጣረበትን አስደማሚ ክስተትም በቃለ መጠይቅ ተካቷል። ከተጨማሪ የስፖርት መሰናዶ ጋር ለዝግጅቱ አንተጋፍቶ ስለሽ
8: ስፖርት። ጤና ይስጥልኝ አድማጮች፣ እንደምን ሰንብታችኋል? ዴኒት ኡንዳቭ የጀርመን ብሔራዊ የእግር ኳስ ቡድንን ባለቀ ሰዓት በኮት ዲቮር ከመሸነፍ ታድጓል። ቡድኑንም የምድቡ መሪ አድርጓል። ለመሆኑ ዴኒት ኡንዳቭ ማን ነው? ዛሬ እኩለ ሌሊት ላይ ፈረንሳይ ኢራቅን ትገጥማለች። ከዚያ በፊት ግን ከምድባቸው ተመሳሳይ 3 ነጥብ ያላቸው አርጀንቲናና ኦስትሪያ የሚያደርጉት የምድቡ ሁለተኛ ግጥሚያ ይጠበቃል። ቅዳሜ ዕለት በአዲስ አበባ ስታዲየም በነበሩ ጨዋታዎች ላይ ሞልወያና ባልዲ ወደ ሜዳው ይዘው በገቡ ሰራተኞች አስደማሚም አሳዛኝም ክስተት ታይቷል። ተጨማሪ ዘገባ ይኖረናል። አብራችሁን ቆዩ። በቅድሚያም አትሌቲክስ። በሳምንቱ መጨረሻ ላይ ኳታር ዶሃ ውስጥ በተከናወነው የዳያመንድ ሊግ ውድድር ኢትዮጵያውያን አትሌቶች ድል ተቀዳጅቷል። በተለይ በሴቶች አትሌቶች የ5000ና የ1500 ሜትር ፉክክር ካንደኛ እስከ ሶስተኛ ደረጃው የኢትዮጵያውያቱ ነበር። በ5000 ሜትር አትሌት መዲና ኢሳ 14 ደቂቃ ከ53.91 ሰከንድ በሆነ እጅግ አስደናቂ ሩጫ በማሸነፍ አንደኛ ወጣለች። ሌላኛዋ ኢትዮጵያዊት አትሌት ልቅና አምባውም ሁለተኛ፣ አትሌት ማርታ አለማየሁ ሶስተኛ ደረጃ በመያዝ ድሉን ደማቅ አድርጓል። በ1500 ሜትር ርቀት ውድድር አትሌት ብርቄ ሃይሎም 3 ደቂቃ ከ59.89 ሰከንድ በመሮጥ አንደኛ ወጣለች። ሌላኛዋ የአገሯ ልጅ ሳሮን በረ ሁለተኛ፣ እንዲሁም አረጋዊን ካላዩ የሶስተኛ ደረጃ በመያዝ ደማቅ ድል ተቀዳጅቷል። በአዲስ አበባ ስታዲየም የሳምንቱ መጨረሻ ግጥሚያ ባልዲዎችና ሞልዋዮችን የያዙ ሰራተኞች በሜዳው ላይ ያቋረውን ውሃ ለማስወገድ ያደረጉት ጥረት የብዙዎች መነጋገሪያ ሆኗል። የስፖርት ጋዜጠኛ ኦምና ታደለ አስደማሚውን ክስተት ተከታትሏል።
9: በ36ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታ ኢትዮጵያ ንግድ ባንክና ኢትዮጵያ ቡና ያደረጉት አጫበት ላይ የተስተካከለ ላይ ስቴዲየሙ በዘነበ በጣለው ዝናብ ምክንያት ስቴዲየሙ የመጫወቻው ሜዳ ውሃ አቁሮ ነበር እና ውሃውን ለማውጣት በሚደረግ ሙከራ የተለያዩ ሰራተኞች በሜዳው ተገኝተው በባልዲና በመሎያ ውሃውን ከስፓሩ ላይ ለማንሳት ሲጥሩ የተመለከትንበት ትንሽ አስገራሚም አንዳንዶችን ፈገግ ያሰኘ፣ ሌሎችን ግን ያሳዘነ እናስቆጣ ተግባሩን የተመለከትንበት ነበር።
8: እንግዲህ ካፍ ኢትዮጵያ ዓለም አቀፍ ውድድሮችን ማካሄድ አትችልም ብሎ ለረጅም ጊዜ አግዶ የቆየ የነበረው የስቴዲየሞች መስፈርት ሜዳው እንዲሁም ህንፃውን በተመለከተ ነው። ከዛ በኋላ ግን እንደ ታደሰ ነው የተነገረው። አንተም በወቅቱ ሄደ ተከታትለ ዘገበ ነበር። ምንድን ነው በትክክል ያለው ነገር በአሁን ደረጃ ያለው?
9: ስቴዲየሙ ሙሉ ለሙሉ ህንፃው፣ መጫወቻ ሜዳውን፣ የመሮጫ መሙ እድሳት ተደርጎለታል። አዲስ መሮጫ መም በኢትዮጵያ አትሌቲክስ ፌዴሬሽን በኩል ተገጥሞለት ኢንተርናሽናል ውድድር በቅርቡ ማድረግ ተችሎ ነበር። የውስጥ የመልበሻ ክፍል፣ የቪአይፒ የጋዜጠኞች መቀመጫዎችም እንደዚሁ ተስተካክለው ተሰርተዋል። ነገር ግን የመጫወቻ ሜዳው አሁንም ከዚህ ውስጥ በነበረው አሰራር ሳሩ ስለተተከለ፣ እንዲሁም የትኛውም ኢንተርናሽናል ውድድር ለማድረግ በሚያስችል መልኩ ስላልሆነ የመጫወቻውን ሳር የተተከለበት መንገድ የመጫወቻው ሜዳ ጊዜ ሂደት ጨዋታዎች ሲደራረቡበት እንዲሁም ክረምት በሚመጣበት ጊዜ ላይ ዝናብ በሚኖርበት ጊዜ ላይ እየተጎዳ መጫወት እንደማይችል እና ይበልጥ ደግሞ ለትልቅ ውድድር እንደማይመጥን የታየበት ሆኖ አልፏል።
8: ዓለም አቀፍ ውድድሮችን ኢትዮጵያ ለማሰናዳት ትሻለች፣ የአፍሪካ ዋንጫንም ጨምሮ ማለት ነው። የቅዳሜ ዕለት ክስተት በካፍ በኩል ወይንም ደግሞ በዓለም አቀፍ የእግር ኳስን የሚመለከቱ አካላት ዘንድ ምን አንድምታ ሊኖረው ይችላል?
9: በተደጋጋሚ ስቴዲየም በካፍ ገምጋሚ ቡድን ተገምግሞ ለውድድሮች እንደማይመጥን ለኢትዮጵያ እግር ኳስ ፌዴሬሽን እና ለባህልና ስፖርት ሚኒስትር ገለጻ ተደርጓል። ኢትዮጵያ ለአፍሪካ ዋንጫን ለማስተናገድ ከሚሹ ሀገራት መካከል ነች። ስለዚህ ብቁ የሆኑ 5 እና 6 ስቴዲየሞች ያስፈልጓታል፣ እንዲሁም 12 የልምምድ ማዕከላት ያስፈልጓታል ማለት ነው። ከነዚህ ውስጥ መካከል አንደኛው ቢያንስ የአዲስ አበባ ስቴዲየም የሚጠናቀቅ ከሆነ የአዲስ አበባ ስቴዲየም የልምምድ ማዕከል ይሆናል የሚል ግምት አለ። ለዛም እንኳን አይመጥንም ተብሎ የተገመገመበት ሁኔታ ስላለ ውድድሩን አፍሪካ ዋንጫን ለማስተናገድ ለሚሻ ሀገር እጅግ እጅግ ከባድ ሁኔታ ውስጥ ይከታል። ምክንያቱም በቴሌቪዥን የታየ ጉዳይ ነው በትክክል ነው፣ እንዲሁም ሜዳዎቻችን ያሉበትን ደረጃ ቁልጭ አድርጎ የሚያሳይ ነው። ስለዚህ አፍሪካ ዋንጫን ለማስተናገድ የሚሻ ሀገር የሚመጥን ስቴዲየም እና የሚመጥን የልምምድ ማዕከል ያስፈልገዋል። ያንን ለማድረግ ግን እስካሁን ድረስ የቻለን አልመሰለኝም።
8: ኢትዮጵያ ለማዘጋጀት ከማሰቡ አንጻር ምንድን ነው መደረግ ያለበት?
9: የኢትዮጵያ እግር ኳስ ፌዴሬሽን አንደኛው ጉዳይ በሳር መጫወቻ ሜዳን በመስራት በኩል በፊፋ ፍቃድ ካላቸው አንዳንድ አካላት ጋር ግንኙነት በመፍጠር ሜዳ የሚስተካከልበት መንገድ መፍጠር ማስተካከል ይቻላል። ሌላኛው በባለቤትነት የተያዘው በባህልና ስፖርት ሚኒስቴር ነው ስቴዲየሙ። ስለዚህ ወይ ለጊዜውም ቢሆን የኢትዮጵያ እግር ኳስ ፌዴሬሽን ስቴዲየሙን ራሱ አሰርቶ ራሱ የሚያስተዳድርበትን መንገድ ወይ አስተካክሎ ማለት ቢፈጠር ሆኖ ያለ ወይ ደግሞ አዲስ አበባ ውስጥ ያሉት ክለቦች ለምሳሌ ይታወቃሉ፣ ፕሪሚየር ሊግ ላይ እነሱ በባለቤትነት በጋራ የሚያስተዳድሩበት እና የመጫወቻ ሜዳ የሚስተካከልበት የሚሰራበት መንገድ ቢሆን መፍትሄ ይሆናል የሚል ግምት አለኝ። ሳሩን በባህላዊ መንገድ ሲሆን በዘመናዊ መንገድ እንደገና ማሰራት የማያዳግም ሆኖ አግኝቷል።
8: የዓለም ዋንጫ ጀርመን ያስጨነቀቻት አፍሪካዊቷ ኮት ዲቯርን ቅዳሜ ዕለት የማታ ማታ ድል አድርጋለች። በቅዳሜው ግጥሚያ ቅዳሜውን ግብ በ30ኛው ደቂቃ ላይ በፍራንክ ኬሲ ያስቆጠረችው ኮት ዲቯር ነበረች። የኮት ዲቯር ተጫዋቾች በፍጥነትና በተክለ ሰውነት ልቀው ተገኝቷል። ከዚያም ባሻገር የአጥቂዎቹ የግል ጥበብ ታክሎበት የጀርመን ቡድን ጭንቀት ውስጥ ገብቶ ነበር። ሆኖም ተቀይሮ የገባው ዴኒትስ ኡንዳቭ በ68ኛውና መደበኛው 90 ደቂቃ ተገባዶ በጭማሪው 94ኛ ደቂቃ ላይ ሁለት ተከታታይ ኳሶችን ከመረብ አሳርፏል። ዴኒትስ ኡንዳቭ ጀርመን ኩራሳውን 7-1 እንዲሁም ቅዳሜ ኮት ዲቮርን 2-1 ባሸነፈችበት ግጥሚያዎች ተቀይሮ በመግባት 3 ግቦችን በማስቆጠር 2 ግብ የሆኑ ኳሶችን በማመቻቸት ድንቅ ብቃቱን አስመስክሯል። ከቅዳሜው ድል በኋላ ተጠይቆም ያን ያህል የጀርመን ደጋፊዎች በቦታው ይገኛሉ ብያልጠበቅኩም ነበር ብሏል። ከስታዲየም ውጪ በህዝብ መመልከቻ ስፍራዎችና በአደባባዮች በታየው ፌሽታና ድንቅ ድጋፍም መደመሙን አልሸሸገም። የጀርመን ቡድን ምድቡን በ6 ነጥቦች ይመራል። ደጋፊዎቹን ባስቆጨ መልኩ የተሸነፈው ኮት ዲቮር በ3 ነጥብ ሁለተኛ ደረጃ ላይ ሲገኝ ኤኳዶርና ኩራሳው 1-1 ነጥብ አላቸው። ኮት ዲቮር 3ኛና የምድቡ መጨረሻ ግጥሚያው የምድቡ መጨረሻ ላይ ከምትገኘው ኩራሳው ጋር በመሆኑ በሁለተኛ ደረጃ ወደ ቀጣዩ ዙር የማለፍ እድሉ ከፍተኛ ነው። ኢኳዶር ጀርመንን ይገጥማል። እድሉ ለማስፋት ጀርመንን ማሸነፍ ይጠበቅበታል። ያ የመሆኑ ነገር ግን ያጠራጥራል። በትናንትናው ዕለት የዓለማችን ድንቅ ቡድን ቤልጅየም በኢራን ከመሸነፍ ለጥቂት ተርፏል። ኢራኖች ባልተጠበቀ መልኩ እጅግ ጠንካራ ተከላካይና አጥቂ በማሰለፍ ብርታታቸውን አሳይቷል። ቤልጅየምንም አስጨንቋል። ይህ የማጥቃት ጫናቸው በርትቶም በ67ኛው ደቂቃ ላይ ግብ የሚሆን እድል አግኝተው ነበር። ኢራኖች የቤልጅየሙ የማል ተመላላሽ ናታን ንጎይ የኢራኑ አጥቂ መህዲ ታሬሚን ጎትቶ በመጣሉ በቀጥታ ቀይ ካርድ አይቶ ከሜዳ ተሰናብቷል። ከዚያ በኋላ ቤልጅየም በአብዛኛው መከላከል ኢራን ወደ ማጥቃቱ ተቀይሮ ነበር። ወደ መጨረሻዎቹ ደቂቃዎች ላይ ግን ቤልጅየም ግብ ለማስቆጠር ተደጋጋሚ ጥረት አድርጓል። ሆኖም ግጥሚያው በሁለቱ ቡድኖች ያለምንም ግብ ተጠናቋል። በዚህ መሰረት ዛሬ ኒውዚላንድን 3-1 ድል ያደረገችው የሰሜን አፍሪካዋ ግብጽ ምድቡን በ4 ነጥብ ትመራለች። ኢራን በ2 ነጥብ ትከተላለች። ቤልጅየም በተመሳሳይ 2 ነጥብ ግን ደግሞ በግብ ክፍያ ተበልጣ 3ኛ ደረጃ ላይ ትገኛለች። ኒውዚላንድ በ1 ነጥብ መጨረሻ ደረጃ ይዛለች። በሌላ ግጥሚያዎች ኔዘርላንድ 4 ነጥብ ሰብስባ 1ኛ ደረጃ ላይ በምትገኝበት ምድብ ውስጥ ተደጋጋሚ ሽንፈት ያስተናገደችው ቱኒዚያ በ0 ነጥብና በ8 የግብ ዕዳዎች የመጨረሻ ደረጃ ላይ ትገኛለች። ከምድቡ ከወዲሁ መሰናበቷን ያወቀች ቡድናት ኔዘርላንድ ቅዳሜ ዕለት ስዊድንን 5-1 አንኮታኩቷል። የኔዘርላንድ ቡድን ፍጹም የበላይነትን አሳይቶ ነበር። ጃፓን በ4 ስዊድን በ3 ነጥብ 2ኛና 3ኛ ናቸው። ምሽቱን የሊዮኔል ሜሲዋ አርጀንቲና ከኦስትሪያ ጋር የምታደርገው ግጥሚያ በብዙዎች ዘንድ በልዩ ሁኔታ ይጠበቃል። አርጀንቲና እንደ ኦስትሪያ ተመሳሳይ 3 ነጥብ ይዛ ምድቡን በግብ ክፍያ ትመራለች። ዮርዳኖስና አልጄሪያ ያለምንም ነጥብ ከታች ይገኛሉ። በሌሎች ምድቦች አስተናጋጇ ሜክሲኮ በ6 ነጥብ በምትመራው ምድብ ደቡብ ኮሪያ በ3 ነጥብ ትከተላለች። ቼክና ደቡብ አፍሪካ ተመሳሳይ 1 ነጥብ አላቸው። ደቡብ አፍሪካ የምድቡ መጨረሻ ላይ ትገኛለች። ሌላኛዋ አዘጋጅ ሀገር ካናዳ እንደ ስዊዘርላንድ ተመሳሳይ 4 ነጥብ ሰብስባ ምድቡን ትመራለች። ቦስኒያና ሄርዞጎቪና እንዲሁም 6 የግብ ዕዳ ያለባት ኳታር ተመሳሳይ 1 ነጥብ አላቸው። ከ3ቱ አዘጋጅ ሀገራት አንዷ ዩናይትድ ስቴትስም ከምድቧ 6 ነጥብና 5 የግብ ክፍያ በመሰብሰብ ጠንካራ መሆኗን አስመስክራለች። አውስትራሊያና ፓራጓይ በ3 ነጥብ 2ኛና 3ኛ ናቸው። ቱርክ ያለምንም ነጥብ 4ኛ። ትናንት ሳውዲ አረቢያን 4-0 ያንኮታኮተችው ስፔን ምድቧን በ4 ነጥብ ስትመራ ኡራጓይና ኬፕ ቬርዴ በ2 ነጥብ 2ኛና 3ኛ ደረጃ ላይ ይገኛሉ። ሳውዲ አረቢያ በ1 ነጥብ የምድቡ መጨረሻም። በሌሎቹ ምድቦች እንግሊዝ፣ ኮሎምቢያና ኖርዌይ መሪዎች ናቸው። በነገ ሁለት 3 ነጥብ ያላት ኖርዌይ 0 ነጥብ ካላት ሴኔጋል ጋር እንዲሁም ዮርዳኖስ ከአልጄሪያ፣ ፖርቹጋል ከኡዝቤክስታን፣ እንግሊዝ ከጋና ጋር ይጋጠማሉ። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። አስተያየት ጥቆማችሁ አይለን። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።
0: የማጠቃለያ ዜና። የኬንያ የሰራተኛ ጉዳይ ሚኒስቴር ወጣቶችን ለሩሲያ በወታደርነት በመመልመል እንደሚጠረጠሩ ተገለጸ። በቃጣር በአንድ የተፈጥሮ ጋዝ ማምረቻ ላይ በደረሰ ፍንዳታ 13 ሰዎች ሲሞቱ በ54 ሰዎች ላይ ጉዳት መድረሱን የሀገሪቱ የአገር ውስጥ ጉዳይ ሚኒስቴር አስታወቀ። በአደጋው 18 ሰዎች ያሉበት ሁኔታ አልታወቀም። በዩናይትድ ስቴትስ እና ኢራን መካከል በስዊዘርላንድ ሲካሄድ የነበረ ንግግር በጥሩ መንፈስ መጠናቀቁን የፓኪስታን ጠቅላይ ሚኒስትር አስታወቁ። ኢራን የተባበሩት መንግስታት የኒውክሌር ተቆጣጣሪ ድርጅት ወደ ሀገሪቱ ገብቶ የቁጥጥር ስራ እንዲያካሂድ መስማማቷን የአሜሪካው ምክትል ፕሬዚዳንት ጂዲ ቫንስ ተናገሩ። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ اسماعیل ባጋይ ግን ሀገራቸው ከአሜሪካ ጋር ስለ ኒውክሌር ማበልጸግ አጭር ገለጻ ማድረጓን ነው የገለጹት። የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር ከጠቅላይ ሚኒስትርነት ስልጣናቸውና ከሌበር ፓርቲ መሪነታቸው በገዛ ፈቃዳቸው ለቀቁም። የማጠቃለያ ዜና በዚሁ አበቃ። ስርጭቱን በመምራት እኔ ታምራ ዲንሳ ነበርኩኝ። ለአብሮነታችሁ ምስጋናችን ትልቅ ነው። የነገ ሰው ይበለን። ጤና ይስጥልን።